የማልቀስ የመሳቅ የማስለቀስ የመታነስ የማወራው ድንጋይ መሰብሰብ ድንጋይ የማቀብ የማራቅ የመለመድ የማጥፋት የማስቀመጥ የማጥፋት